0: have them things in place, then I think it's okay. But I do think if you're doing social media and you do have children, there's a lot to think about.
1: From a society perspective, it feels that we're entering new territory in the sense that we now live in the digital world or alongside the digital world. And you could say that young girls, children, teenagers, adults who make money on these digital platforms are not just surviving online, they're thriving online. But then there are huge questions that are coming from the likes of dermatologists and psychologists that then say, is this not another circus for young children to perform in? And actually, when it comes to reality, because reality is there, and even if you can exist in a digital world for hours and hours a day, you still have to face reality. Can that then translate into making money and surviving in the real world?
2: Well, thank you, Ruth, for joining us. I really appreciate it. It was such a pleasure to speak with you.
1: Thank you for having me.
2: That was Ruth Clegg, the BBC's health and well-being reporter. And by the way, if you appreciated our show today, then I should recommend checking us out as a podcast. That's right. The Global Story is available every weekday wherever you listen to your favorite shows. Thanks, as always, for tuning in, and we'll talk to you again soon.
3: This is the BBC World Service, delving into a world of secrets.
4: Exposing hidden realities.
5: It was kind of like an earthquake and everybody felt it.
4: Holding the powerful to account and telling the stories they don't want told.
6: It's astounding that anybody could get away with it.
3: World of Secrets. To listen, search World of Secrets online or wherever you get your BBC podcasts.
7: This is the BBC World Service, and on our website you can explore more of our programmes, from documentaries to science. Listen and download at any time by going to bbcworldservice.com. On air, online and on smartphone, this is the BBC World Service, the world.
8: SBS, a world of difference. You're with SBS Tigrinya on mobile, online, and on radio.
9: Is it some other local mobile, online, and radio? The Mahalal of SBS Tigrinya.
10: سلام زخبركم سمعتنا سمعتي راديو اس بي اس لومي حمص اسران حمشتن سنه كلتشن اسران شدشتني نحاد ساعات زقربنا تحستو تدالينا لنا فلما حزبتات ابورجينن تورس ايلاندر نزلومي مدبنا محلال فولت لنا مريت تنتاوين بهلاوين مننت مخانم افوتو كنبن فوت بزدما اس بي اس تگرينيا نزبتات ورانجرون واي وران هاجر كلينن زحلفون زلون ابيت عدي كبريهب مدباو قطمات وانچا عالم كلتشان اسران شدشان اب آقا مززامي زركب زي وانچا عالم اس كلو حلق لخاتون بوليتيكاو تلواتاتون كمي خير كمزلو مس تنتاني سبورتنك اول دقيرقس ابراهيم علي زكايدو قال محتت نيرو از حلفز جمرنيو لومي كنو دوينا كالت حستوتاتونا لونا الوغنا سددلنا تبتاب كيدان متحبار نحدنة إتيوبيا بمرجعة تعواتهم منابر كان زي ركب أفليتو أبالاتون نيبار لما كيس مبارو أتنكيقو منيستر دينا إرترا بسي بلاوي تكالات ستوابورو أبالات هاقرا أقل قلوت حدشن عزيز العلن دوموز تاقير لهم إلو هيمان رايس ووش سمز تكراي حدش دوت وحقي قدود وتادرا أقل قلوت كسر روزو حاتي تزبلون كالت حستوتاتن زلو إيو دحر زيناز قربيو بار نقول مدباتنا مكتال مسابقنا حبيركم كتان حوز عدمكم عدالون عرابنز مدب بين سمرة هجي بغطا نبلة هزينا نيلوم يا حامس إسران حامشتن سنة كلتشن إسران شديسن استدالو زينا تتقرب لكم فلما أرساتهم بولين هانسن مبزحتهم أستراليا وين بحبرة بزوه بحلي وي مالتي كالترال زي كونس ني أهداوي بحلي وي مونو كالتر زلوا هاجر كتكون نيزي قبرتوت أو عيد كمز دقوف وقليسا اتي أب اندي اي ايس تغير زلو لوتي أوشت أربعة عامتات لإلكلت تميتي الشح سبات كابت دقف كمز اللين ناي سالسان شمون تن بيليون دولاري ዶላር ወጻይ ከድሕን ከም ዝኽእልን ይግመት ክርስቲያኖ ሮናልዶ ክልተ ሸቶ ብምዝጋብ ኣብ ፀወታታት ዋንጫ ዓለምቲ እንኮ ተፃዋታይ ንሽዱሽተ ግዜ ኩዕሶ ኣብ መርበብ ዘእተወ ተፃዋታይ ኮይኑ ታሪክ ሰሪሑ እዚ ሬድዮ ስፔስ ብቋንቋ ትግርኛ ዝፍኖ መደብ እዩ ኣርስታት ዜና ከም ክሳብ መፀኒሕኩም ሰማዕትና ዝርዝራቱ ይቕፅል ናይ ኣሜሪካ ፕረዚደንት ዶናልድ ትራምፕ ኢራንና ኣብቲ ምስ ኣሜሪካ ብፈለማ ናይ ሰላም ዝርርብ ብዙሕ ሕድገታት ከም ዝገበረት ገሊጹ ኣብቲ ኣብ ስዊዘርላንድ ኣብ ዝርከብ ኣኽራን ናይ ብሩንገስቶክ መዘናግዒ ቦታ ዝተገብረ ርክብ ክልቲኦም ወገናት ኣብ ውሽጢ 60 መዓልትታት ቀዋሚ ስምምዕ ክግበር ክሰርሑ ተሰማሚዖም ኣለዉ ሕቡራት መንግስታት ኣሜሪካ ድሕርቲ ናይ መጀመርታ ዝርርብ ካብ ሶንያ ትሒዛ ኣብ ልዕሊ ኢራን ንሱሳ መዓልቲ ዝፀንሕ ማዕቀብ ኣልዒላ ኣላ ሰበ ስልጣን ኣሜሪካ ድማ እቲ ኣብ ሊባኖስ ዝካየድ ዘሎ ተፃበኦታት ደው ምባል ማለት ኣብ መላእ እቲ ዞባ ግጭት ንምቁፅፃር ዝዓለመ ስምምዕ ክግበር ኣለዎ ኢሎም ፕረዚደንት ትራምፕ እዚ እውን ፅቡቅ ይቕፅል ከም ዘሎ እዩ ዝገልጽ እቲ ኩናት ብፅቡቅ እዩ ተካይዱ ከም እትፈልጥዎ ብብዙሕ ኢና ተዓዊትና ዘለና ኢራን ብዙሕ ሕድገታት እያ ትገብር ዘላ እንታይ ከም ዝኸውን ድማ ክንርኢና እንተኾነ ኣዝዩ ሓያል ነገር እዩ ዘሎ ኣዝዩ ፅቡቅ ናይ ውድብ ሕቡራት ሃገራት ሓላፊ ትካል ኒክሌስ ናይ ኢራን ኒክሌሳዊ መህብተም ቦታታት ተቆፃፀርቱ ክበፅሕዎ ምዃኖም ክፍልጥ እንከሎ እዚ መፀ ኣሜሪካን ኢራንን ኣብቲ ጉዳይ ዝጋጮ ርእቶ ኣብ ዝህባሉ ዘለዋ እየን ናይ ኣሜሪካ ፕረዚደንት ዶናልድ ትራምፕ ኢራን ናይ ኒክሌሳዊ ምርማሪ ኣካል ናብቲ ቦታ ከም ዝበፅሕ ኣካል ናይቲ ዝተገብረ ስምምዕ ኮይኑ ኢራን ተሰማሚዓያ ክብል ከሎ ኢራናውያን ሰበስልጣን ግን ነዚ ይነፅግዎ ኢራን ካብ ነዊሕ እዋናት ሒዛ ዩራንየም ክሳዕ 60 ሚእታዊ ንጹህ ከተማዕብል እትኽእል ኣብ ዓለም ንሳ ጥራይ እኳ እንተኾነት መደባታ ንሰላማዊ መዓላ ምዃን እያ ትገልጽ ሓላፊ ኣህጉራዊ ወኪል ኣቶሚካዊ ፀዓት ራፋኤል ግሮሲ መርመራታት ከም ዝፍፀም ይገልጽ ፖለቲካዊ መግለፂታት ክርዳእኒ ይኽእል እዩ ኣካል ናይቲ ክውንነት እዮም እቲ መሰረታዊ ነገር ግን ከዘኻኽረኩም ኣቓልቦ ክትብሉን ዝደሊ ክልቲኦም ፕረዚደንታት ክታሞም ዘንበርሉ ምርዳእ ተገይሩሎ መራሒት ዋን ኔሽን ፖሊን ሃንሰን መብዛሕትኦም ኣውስትራልያውያን ብሕብረ ብዙሕ ባህሊ ወይ ማልቲካልቸራል ዘይኮነስ ንኣሃዳዊ ባህሊ ሞኖካልቸር ዘለዎ ሃገር ክትከውን ንዝገበረቶ ፃውዒት ከም ዝድግፎ ገሊፃ ንሳ ኣብ ላዕለዋይ ባይቶ ኣብ ዘስማዓቶ መደረ ውርያት ሰባት ከም ናይ ቀደም ቀዳማይ ሚኒስትር ጆን ሃዋርድ ከምኡን ናይ ታሪክ ተመራማሪ ጀፈሪ ብለይ ብዝርዝር ብምቕራብ ንሕብረ ብዙሕ ባህሊ ዘይኮነስ ነቲ ንሳ ዘቕረበቶ ኣሃዳዊ ባህሊ ከም ዝድግፉ እያ ትገልጽ ሴነተር ሃንሰን ናይ ኣውስትራልያ ሞኖካልቸር ወይ ናይ ኣሃዱ ባህሊ ንኩሉ ዓይነት ኣፈላለይ ኣብ ግምት ዘእተወ ሓቋፊ እዩ ክትብል ትገልጽ
11: ኣስትራሊያ ሞኖካልቸር ኢዝ ኖት ኤክስክሉሲቭ ኢት ኢዝ ዌልኮሚንግ It's an umbrella which covers all manner of difference.
10: ናይ ኣውስትራልያ ኣሃዳዊ ባህሊ ወይ ሞኖካልቸር ምዃን ዝፈላለዩ ኮነን ንኩሉ ዝቕበል እዩ ንኩሉ ዝሓቆፍ እዩ ንኩሉ ዓይነት ፍልሊ ዝሽፍን ፅላል እዩ ረሳሕ ቃል ኣይኮነን ሕጂ ከዘኻኽረኩም ዝደልዮ ንሃገራዊ መዝሙር ከም ያንግ ኤንድ ፍሪ ናብ ዋን ኤንድ ፍሪ ኣይቀይርናን ዲና ኣውስትራልያ ሰባት ናብ ገማግም ባሕሪኣ ክሰጥሑን ከእውን ኣይጎተተትን ካብ ካልእ ቦታታት ዝመፁ ሰባት ናብዚ ክመፁ ይመርፁ እዮም ከም ሓቂ ናብዚ ክመፁ ኣብሪጋ እዮም ዘለዉ ኣውስትራልያውያን ንምዃን ዝመርፁ እዮም ካብ መጠን ንላዕሊ ምውሳኽ ክብደት ሰብነት ወይ ምኽሳዕ እናወስኺ ይኸይድ ከም ዘሎን ከምኡውን ኣብ ኩሉ ክሊ ዕድመ ንዘለዉ ሰባት ክሳዕ ክንደይ ከም ዝፀልዎም ሓድሽ ፀብጻባ ጠንቂቑ ኣውስትራልያን ኢንስቲትዩት ኦፍ ሄልዝ ኤንድ ዌልፌር ከም ዝገለጾ ምኽሳዕ ልሙድ ካብ ምዃን ሓሊፉ ኣቐዲሙ ይጅምርን ንብዙሓት ሰባት ኣብ ሙሉእ ዕድሚኦን ይፀልዎምን ኣሎ ኢሉ ካብ 222 ክሳብ 224 13 ሚልዮን ዓበይትን ካብ 2 ክሳብ 17 ዓመት ዝዕድሚኦም 1.4 ሚልዮን ቆልዑን ልዕሊ ክብደት ወይ ርጉዲ ከም ዘለዎም ተፈሊጡሎ ኤሚ ያንግ ካብ ናይ ኣውስትራልያ ትካል ጥዕናን ድሕነትን ልዕሊ መጠን ክብደት ከምኡውን ልዕሊ ንቡር ምኽሳዕ ኣብ ኣውስትራልያ ንትንባኾ ቀዲሙ ቀንዲ ምኽንያት ሕማምን ሞትን ኮይኑ ከም ዘሎ ትገልጽ
12: ስለዚህ ልዕሊ ንብረት ክብደት ጠንቂ ሕማም ልቢ ወቕዒ ሕማም ረሲዕ መንሽሮ ማዓናጡ ዝኣመሰሉ ስለ ዝኾነ ሰባት ብዛዕባ

0: ሓደጋ እዚ ክፈልጡ ንደሊ። ኣብ ሰፊሕ ክፋል ዩናይትድ ኪንግደም ብርቱዕ ሙቐት ዝምልከት መጠንቀቕታታት ተዋሂቡ። ኣብ ደቡባዊ ዓዲ እንግሊዝ ሙቐት 38 ዲግሪ ክበፅሕ ከም ዝኽእል ትንቢት ኣሎ። እዚ ሙቐት እዚ ክሳብ 39 ዲግሪ እውን ክበፅሕ ይኽእል እዩ ተባሂሉ። ኣብ መላእ ዓዲ እንግሊዝ ወልስን ብኣማይ ዝቁፀረ ኣብያተ ትምህርቲ ተዓፅን ምህላወንን ገያሾ ባቡር ኣድላይ ካብ ዘይኮነ መገሻታት ክቁጠቡ ድማ ምሕፅን ተቐሪቡ። እቲ ኣብ ኤንዲኣኤስ ተገይሩ ዘሎ ለውጢ ኣብ ውሽጢ 4 ዓመታት ልዕሊ 200,000 ሰባት ካብቲ ደገፍ ከም ዝእለዩን ናይ 38 ቢልዮን ዶላር ወፃኢ ከድሕንን ከም ዝኽእል ተፈሊጡ። መራሒት ሰልፍ ግሪንስ ላሪሳ ዋተርስ እቲ ናይ ሰልፋ ንመንግስቲ ንገለ ካብቲ ዝኸፍአ ክፋል ዝመደቦ ንኸወግዶ ከእምኖ ከም ዝኽኣለን ንዝያደ ሕድገታት ክቃለስ ከም እተመባፅዐን ትገልጽ።
1: What we managed to shave off some of the worst and cruelest parts of this bill.
0: ንገለ ካብቲ ዝኸፍአን ጨካንን ክፋል ናይ ዝሕጊ መድሕን ጌርና ክንሪኦ ንኽእል ኢና። ነቶም ኣብ ልዕሊ ስንኩላን ሓደጋ ከውርዱ ዝደልዩ ለበርን ጥምረትን ደው ከነብል ክኢልና ኣለና። ስለዚ ገለ ለውጥታት ጌርና ኢና። ሚኒስተር ሕርሻ ጁሊ ኮሊንስ ሳልሳይ ኣወንታዊ ውፅኢት ወይ ሪዛልት ኣብ ሳውዝ ኣውስትራልያ ዝተኸስተ H5N1 ዝበሃል ዓይነት ሕማም ኣዕዋፍ ወይ በርድ ፍሉ ከም ዝተረኸበ ንኻልእ ኣብ ኣውስትራልያ ተጠርጣሪ ከም ዝተረኽበን ኣረጋጊፃ። እቲ ጉዳይ ኣብ ደቡብ ኣውስትራልያ ናይ መጀመርታ ምዃኑ ዝተረጋገፀ ኮይኑ ፕሪምየር ፒተር ማሊንስኪ ድማ ዝኾነ ዝሓመመ ወይ ናይ ዝሞተ ዑፍ ዝረኣየ ሰብ ብቕልጡፍ ፀብ ሪፖርት ክገብር ፀዊዑ። እቲ ተረጋገፀን ተጠርጠረን ጉዳይ ኣብ ተሰዳዲ ባሕሪ ከም እተረኽበ ከምኡውን ሚስ ኮሊንስ ኣብ ፅላት ሕርሻ ናይቲ ሕማም ምልክት ከምዘየለ ገሊፃ። ንሳ መንግስቲ ነቲ ሕማም ንምቁፅፃር ምላሽ ብዝግባእ ከም ዝተዳለወ እያ ትገልጽ።
2: As I've said in recent days, I do want to assure the Australians that our government's bird flu response
0: ኣብዚ ቀረባ መዓልታት ከም ዝገለጽኩዎ ንኣውስትራልያውያን ናይ መንግስትና ንናይ ኣዕዋፍ ሕማም ዝምወሃብ ምላሽ ቁልጡፍን ዝተዋሃደን ምዃኑን ከምኡን ናይ ቢሎጂካዊ መልሰ ግብሪ መደባትና ኣዕሪና ከም ዘለና ከረጋግፅ ደሊ። ምስ ናይ ግዝኣታት መንግስትን ተሪቶሪታትን ተሓባቢርና ንሰርሕ ኢና ዘለና። ነዚ ናይ ባይታ ግብረ መልሲ እንተለይ ኣብቲ ኣብ ደቡብ ኣውስትራልያ ዘሎ ሓድሽ ተርእዮ ዘጠቓልል እዩ። ካብ ውድብ ሕቡራት ሃገራት ዝወፅእ ሓድሽ ፀብጻብ ከም ዘረጋግፆ ኣውስትራልያ ብናይ ኣህጉራዊ ሕጊ መሰረት ንስደተኛታት ካብ ግዝኣት ኣውፅያ ምስፋራ ሕጋዊ ሓላፍነት ክትወስድ ክትግደድ እያ። ናይ ውድብ ሕቡራት ሃገራት ፍልይቲ መርማሪት ንሰብኣዊ መሰላት ስደተኛታት መንግስታት ናብ ካልኦት መንግስታት ወይ ኣህጉራውያን ትካላትን ናይ ውልቀ ትካላትን ምስግጋር ጉበአን ካብ ምፍፃም ካብ ሓላፍነት ክሃድማ እየ ኣይክእላንን ክብል ገሊፁ። ዘ ኣሳይለም ሲከር ሪሶርስ ሰንተር ወይ ኤኤስኣርሲ ከም ዝገለጾ እዚ ንስደተኛታት ኣብ ወፃኢ ዝርከብ መዳጎኒ ብምፍጣር ሓተት ዕቑባ ናብ ናሩን ምስዳድ ሓላፍነትካ ናብ ናይ ውልቂ ኮንትራክተራት ምቕያር ምዃኑ ይገልጽ። ምክትል ሓላፊት ኤኤስኣርሲ ያን ፋቨሮ እቲ ጸብጻብ እዚ ሕጂ ዘሎ ስርዓት ኢሰብኣዊ ምዃኑ ዘረጋግፅ እዩ ኢላ።
3: Given that this is a report on the back of numerous other reports and
0: recommendations እዚ ኣብ ርእስቲ ናይቲ ኣብዚ ሓለፈ 10 ዓመታት ብዙሕ ካልእ ፀብፃባትን ለበዋታትን ዝሓዘ ፀብጻብ እዩ። እዚ ድማ ነቲ ኣህጉራዊ ሕጊ ዘኽብር እንኮ ሰብኣዊ ተግባር፣ ነቲ ኣህጉራዊ ሕጊ ኣኽቢርካ ኣብ ወፃኢ ዘሎ መዳገኒ ምዕፃው፣ ነቲ ጎዳኢ ፖሊሲና ምውጋድ እዩ። ኣብዚ እዋን ንኩሎም ኣብቲ መዳገኒታት ዘለዉ ናብ ኣውስትራልያ ክነምፆም ኣለና። ከምኡን ኣብዚ ዕቑባን ዝሓተቱ ብናይ ማሕበረሰብ ኣውስትራልያ ሕጋዊ መስርሕ ንምስላጥ ቀዋምን ሕጋውን ስጉምቲ ክንህብ ኣለና። ኣብ ውድድራት ፊፋ ዋንጫ ዓለም 2026 ሎሚ ንመበል 14 መዓልቱ ውድድራት ቀፂሉ ኣሎ። ሎሚ ንግሆ ካብ ዝተገብረ ግጥማት ብራዚል ንስኮትላንድ

ናይቲ ማሊ መበል 13 መዓልቲ ናይቲ ፀወታ ጽማቕ ፀብፃብ ከም ዝስዕብ ቀሪቡ ኣሎ። ፖርቱጋል ኣብ መበል 13 መዓልቲ ፀወታታት ንኡዝበኪስታን 5 ባዶ ብገፊሕ ብምስዓር ኣብ ጉጅላ ኣደሚቓ ወፅያ። ክርስቲያኖ ሮናልዶ 2 ሸቶ ብምዝጋብ ኣብ ፀወታታት ዋንጫ ዓለም እቲ እንኮ ተፃዋታይ ን6 ግዜ ክዕሶ ኣብ መርበብ ዘእተወ ተፃዋታይ ኮይኑ እቲ ወዲ 41 ዓመት ሓልቃ ጋንታ ፖርቱጋል ኣብቲ ታሪክ ናይቲ ውድድር ካልኣይ ብዕድመ ዝዓበየ ሸቶ ዘእተወ ኮይኑ ውን ተመዝጊብሉ ኣሎ። ኮሎምብያ ንዲሞክራስያዊት ሪፑብሊክ ኮንጎ 1-0 ብምስዓር እቲ ዓወት ንኮሎምብያ ኣብ ቀዳማይ ተርታ ናይቲ ጉጅለ ሰቂልዋ። እቲ ዓወት ንኮሎምብያ ናብ ጫፍ እቲ ጉጅለን ናብ ዙርያ 32 ጋንታታት ኣሕሊፍዋ ኣሎ። እዚ ከምዚ ኢሉ እንከሎ እንግሊዝ ኣብ ጉጅለ ኤል ምስ ጋና ገጢማ ኣብ ላዕሊ ፀወታን ዝበዝሕ ግዜ ኩዕሶ እንተተቆፃፀረት እኳ ብዘይስዕረት ባዶ ብባዶ ፀወታ ወዲኣ። እቲ ውፅኢት ናይቲ ግጥም ድማ 2ን ጋንታታት ናብ ኣውዲቕካ ምሕላፍ ደረጃ ንምሕላፍ ኣብ ናይ መወዳእታ ፀወታታት ጉጅለኦም ክውሰን ተስፋ ክገብሩ እዮም። ካልእ ኣብ ጉጅለ ኤል ክሮኤሽያ ኣብ ልዕሊ ፓናማ ገጢማ ወሳኒ 1-0 ክትዕወት ከላ ንፓናማ ካብቲ ውድድር ገሊፋታ። ናብ ጋንታ ሶኮር ምስ እናሓልፍ ኣውስትራልያ ኣብቲ ምስ ፓራጓይ ትገብሮ ወሳኒ ፀወታ ገዲም ናይ ማእዝን ተፃዋታይ ማቲው ሊኪ ብሰንኪ ዘጋጠሞ መስፈርቲ ከምዘይፃወት ተሓጋጋዚ ኣሰልጣኒ ፖል ኦኮን ኣረጋጊፁ። ስለዚ ኣብዚ እዋን እዚ ንጡፍ ኣይኮነን። ኣዝዩ ሕማቕ ኣጋጣሚ እዩ። ንሱ ምኩር ተፃወታ እዩ። ኣብዚ ፀወታ እዚ ብቐፃሊ ክንጥቀመሉ ምኽኣልና ነርና። ኣብ ማልቲ ዘጋጠመ ዝኾነ ይኹን ኩነታት ግን ኣብዚ ውድድር እዚ ክሳብ ዘለናዮ በፂሕና ኣለና። ጋንታ ሶኮሩስ ናብቲ ናይ ኣውዲካ ምሕላፍ ደረጃ ንምሕላፍ ማዕረ ንማዕረ ምውፃእ ጥራዩ ዝኣኽላ። ኦኮን ቀዳማይ ሚኒስትር ኣብታ መዓልቲ ፀወታ ኣውስትራልያውያን ነቲ ግጥም እንትክዕዘቦ ናይ ስራሕ ዕረፍቲ ከፍቅደሎም ብምትስፋው ብመልክዕ ዳዕላ ሓቲቱ። እፅበየ ቀዳማይ ሚኒስትርና ሚስተር ኣልቤኔዝ ከምኡ ክገብር ኢና ንፅበእ። ንኩሉ ሰብ ናይ ሓደ መዓልቲ ዕረፍቲ ክህቦ ሞ ነፍሲ ወከፍ ብዝረኸቦ ኣጋጣሚ ቴሌቭዥኑ ክርኢ ምኽኣለ። ሶኮርስ ኣንጻር ፓራጓይ ኣብ ትገጥመሉ ኣብ ኤስቢኤስ ከምኡን ኣብ ኤስቢኤስ ኦን ዲማንድ ካብ ሰዓት 12 ቅድም ቀትሪ ብነፃ ክትዕዘቡ ትኽእሉ ኢኹም። ክብራት ሰማዕትና ፀብፃብ ዋንጫ ዓለም 2026 ፊፋ ነይሩ። ቅድሚ ዜና ምውዝዳእና ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም ኣፐር ፀሓይ ዝለዕለ 22 ዲግሪ ሴንቲግሬድ። ኣብ ኣደላይድ እውን ፀሓይ ክውዕል ዝለዕለ 17፣ ሜልበርን ብከፊል ደበና ዝለዕለ 14፣ ኣብ ሆባርት ፀሓይ ክውዕል ዝለዕለ 12፣ ኣብ ካምቢራ እውን ፀሓይ ዝለዕለ 15፣ ኣብ ሲድኒ ዝለዕለ 18፣ ብሪስበን ክዘንብ ዝለዕለ 22፣ ኣብ ዳርዊን ፀሓይ ክውዕል ዝለዕለ 32። ሎሚ ሓደ ናይ ኣውስትራልያ ዶላር 69 ሳንቲም፣ ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 199 ቅርሽን 37 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ። ዜና ወዲና ኣለና።

0: ኩራ ሰማዕትና ካብ ዝቐፂሉ ዝቐርብ ልኦኹና ሰደድልና ፀብጻብ እዩ ፀጋይ ክንፈ ኣዳልይዎ ኣሎ።
1: ሰላም ጥዕና ሃበልና ከመይ ቀኒኩም ክቡራት ተኸታተልቲ ኤስቤስ ትግርኛ ንሰዓት ተዳለዉ ዜናታት ንሆ ፈለማርስታቶም ከነቐድም። ቢሮ ሕርሻን ሃብ ተፈጥሮን ትግራይ ልዕሊ 100 ማሽነሪታት ሕርሻ ን6ዱሽተ ዞባታት ትግራይ ኣረኪቡ። ኪዳን ምትሕባር ንሓድነት ኢትዮጵያ ኣብቲ ምርጫ ኢትዮጵያ ዝተዓወቱ መንበራት ከም ዘይርከብ ኣፍሊጡ ኣባላት እውን ፓርላማ ከይፅምበሩ ኣጠንቂቑ ኣሎ። ሚኒስትር ዜና ኤርትራ ኣብ ስቢላት ትካላት ዝተዋፈሩ ኣባላት ሃገራዊ ኣገልግሎት ሓዱሽን ኣዝዩ ዝለዓለን ደመወዝ ተገይርሎም ኢሉ። ሂማን ራይትስ ዎች ሰመዝ ትግራይ ሓዱሽ ዘውፅኦ ሕጊ ግዱድ ወተሃደራዊ ኣገልግሎት ክስርዙ ፀዊዑ። ዜጋታት ኢትዮጵያ፣ ኤርትራ፣ ሱዳንን ሶማልያን ናብ ዞባ ምብራቅ ሊብያ ከይኣትዉ ተኣጊዶም። ኣብ ስዑድ ዓረብ ክሳብ 8 ዓመት ዝበፅሕ ናይ ማእሰርቲ መቕፃዕቲ ተፈሪድሎም ዝነበሩ 343 ኢትዮጵያውያን ናብ ሃገሮም ተመሊሶም። ጅቡትን ናይ ኢሚሬት ኩባንያ ነዳድን ንዕዳጋ ኢትዮጵያ ዝውዕል ምስፍሕፋሕ መሰረተ ልምዓት ነዳድ ኣመልኪቶም ተመያይጦም። ሰራዊት ሱዳን ኣብ ዞባ ብሉ ናይል ብዝኸፈቱ ሓድሽ መጥቃዕቲ ኣብ ጥቓ ደቡብ ኢትዮጵያ ዝርከብ ዕርዲ ተቃወምቲ ከም ዝተቆፃፀረ ፍሊጡ ዝብሉ ነሰዓት ተዳልዉ ዜናታት እዮም ናብ ዝርዝራቶም። ቢሮ ሕርሻን ሃብ ተፈጥሮን ትግራይ ልዕሊ 100 ማሽነሪታት ሕርሻ ን6ዱሽተ ዞባታት ትግራይ ኣረኪቡ። ቢሮ ሕርሻን ሃብ ተፈጥሮን ትግራይ ካብ ማማይ ግሩፕን ጣዕሚ መካኒካል ኢንጂነሪንግን ዝዓደገን ንዝተባህላ 23 ትራክተራትን 78 ማሽነሪታት መኸዳን ን6ዱሽተ ዞባታት ትግራይ ኣረኪቡ ኣሎ። ቁጠዋዊ ዓርሰ ምርኮሳ ቁጠዋዊ ቃልሲ እዩ ዝበለ ሓላፊ ቢሮ ሕርሻን ሃብ ተፈጥሮን ትግራይ ኣለም ብርሃን ሓሪፈዮ ምንፋዕ ምህርቲ ሕርሻ ኣብ ሓደጋ ህልውና ንድሕነትን ዘላ ትግራይ ናይ ተቃላዓይነት ሓደጋ ንምንካይ ወሳኒ ግደ ዝፃወት እዩ ኢሉ ኣሎ። ቢሮ ሕርሻን ሃብ ተፈጥሮን ማእቶታዊ ዓርሰ ምርኮሳ ትግራይ ንምርጋፅ ናብ ፀፍሒ ምዕባለ ንምድያ ብምዕላም ካብ ሰብን እንስሳትን መሰረት ዝገበረ ሕርሻ ናብ ዘበናውን ብመካናይዝድ ዝተሓጋገዘ ሕርሻን ምስግጋር ይፅዕሪ ምህላው ብምጥቃስ እቲ ዝተኻየደ ረኸብ እውን ኣካል ናይቲ ምንቅስቃስ ምዃኑ ኣመልክት ኣሎ። ምክትል ፕረዚደንት ኣቶ ኣማኒኤል ኣሰፋ ብወገኑ ሕርሻ ትግራይ ካብቶም ብሰንኪ ኩናት ዝዓበየ ዕንወ ዝበፅሖም ዓውድታት ሓደ ምዃኑ ብምዝኻር መንግስቱ ኣብዚ ሕጂ እዋን ንምሕዋይን ቁጠባዊ ዓርሰ ምርኮሳ ንምርጋፅን ዘኽእሉ ዕማማት ይፍፅም ምህላው ገሊጹ ኣሎ። ኪዳን ምትሕባር ንሓድነት ኢትዮጵያ ኣብቲ ኣብ ኢትዮጵያ ዝተኻየደ ምርጫ ዝተዓወቶም መንበራት ከም ዘይርከብ ኣፍሊጡ ኣባላት እውን ፓርላማ ኢትዮጵያ ከይፅምበሩ ኣጠንቂቁ ኣሎ። ኣብ መበልሻብ ኣይ ሓፈሻዊ ምርጫ 7 መንበራት ዝፀዓረ ኪዳን ምትሕባር ንሓድነት ኢትዮጵያ ቤት ምክሪ ወከልቲ ህዝቢ ኢትዮጵያ ይኹን ኣብ ክልላዊ ኣብያተ ምክሪ ዝረኸቦም መንበራት ከም ዘይርከቦም የፍሊጡ ዘሎ። እቲ ኪዳን ወሲኹ ከም ዝገለጾ ብስሙ ተመሪፆም ውሳነት ኪዳን ብምቁዋም ናብቶም ኣብያተ ምክሪ ዝፅምበሩ ኣካላት እንተሃልዮም ብሄራዊ ቦርድ መረፃ ኢትዮጵያ ነቲ ውሳነ ተግባራዊ ክግበረሉ ከም ዘፍልጥ ሓቢሩ ኣሎ። ናይቲ 5 ተቃውምቲ ውድባት ኪዳን ብዋና ፀሓፊ ምስጢረ ስላሴ ታምራት ኣቢሉ ዝወፀ መግለፂ ከም ዘመልክቶ እቲ ኪዳን ዲሞክራሲያዊ እዩ ኢሉ ኣብ ዘይኣመነሉ ምርጫ ኣብ ዝተመስረቱ ትካላት ክሳተፍ የብለይን ብምባል ቅዋሙ ሕጂውን ፅኑዕ ምዃኑ ገሊጹ ኣሎ። በዚ ድማ ናብ ፓርላማ ክልል ኮነ ናይ ፌደራል ከም ዘይፅምበር እዩ ገሊጹ ዘሎ። ጅቡትን ናይ ኢሚሬት ኩባንያ ነዳድን ንዕዳጋ ኢትዮጵያ ዝውዕል ምስፍሕፋሕ መሰረተ ልምዓት ነዳድ ኣመልኪቶም ተመያይጦም። ሚኒስትር ሓይልን ተፈጥራዊ ፀጋታት ጅቡትን ጃማ መሓመድ ሓሰን ምስ ዋና ፈፃሚ ስራሕ ጉጅለ ነዳድ ሕቡራት ዓረብ ኢሚሬትስ ከምኡውን ኣብወንበር ሆራይዘን ጅቡቲ ተርሚናል ሊሚትድ ሑሴን ሱልጣን ፍሉታሕ ከምዚ ተመያየጡ ተገሊጹ ኣሎ። እቲ ምይይጥ ንዕዳጋ ኣገልግሎት ኢትዮጵያ ኣብ መሃብ ዝርከብ መሰረተ ልምዓት ሓይሊ ነዳዲ ምስፍሕፋሕ ዘተኮረ ምዃኑ ተሓቢሩ ኣሎ። ማዕከን ዜና ኣዲስ ስታንዳርድ ካብ ሚኒስትሪ ሓይሊ ጅቡቲ ዝረኸቡ ሓበሬታ ጠቒሱ ኣብቲ ኣኼባ ናይ ዶራህሌ ተርሚናል ነዳዲ ስራሕ ኣፈፃፅሞ ዝምልከት ከምኡውን ናብ ኢትዮጵያ ናይ ዝለኣኹ ነዳዲ ፍርያት ናይ ምትእንጋድ ናይ ምኽዛንን ናይ ምስግጋርን ዓቕሚ ንምውሳኽ ዝዓለሙ ፕሮጀክትታት ግምጋም ተገይርሎም ኣሎ ክብል እዩ ፀብፂቡ ዘሎ። ሂማን ራይትስ ዎች ሰመዝ ትግራይ ሓዱሽ ዘውፅዎ ሕጊ ግዱድ ወተሃደራዊ ኣገልግሎት ክስሩ ዝሓቲቱ። እቲ ትካል ሰመዝ ትግራይ ሓይልታት ፀጥታ ትክልል ኣብ ካብ ወተሃደራዊ ምልመላ ኣብ ዝሃድሙ ሰባትን ስድራ ቤቶምን ቆልዑን መቕፃዕቲ ይፈፅሙ ከም ዘለው ፀብፃባት ከም ዝበፅሕዎ ገሊጹ ኣሎ። እቲ ሓዱሽ ሕጊ ምስ ናይ ኤርትራ ሃገራዊ ኣገልግሎት ተመሳሰሊ ምዃኑን ንሰፊሕ ትርጉም ዝተቓልዐ ዘይንፅሩት ዓንቀፃት ዝሓዘን ምዃኑ ዝጠቐሰት ትካል ገላ ዓንቀፃት ናይቲ ሕጊ ማእሰርትን ሞትን መቕፃዕቲ ዘስዕቡ እዮም ኢሉ ኣሎ። ሓይልታት ፀጥታ ነቶም ነበር ተዋጋእቲ ናብ ክፍሊ ሰራዊቶም ክምለሱ ይዝዙ ከም ዘለውን ቤት ንቤት እናዘሩ ግዱድ ምልመላ የካይዱ ከም ዘለውን ከም ዘረጋገፀ እቲ ትካል ወሲኹ ሓቢሩ ኣሎ። ኣብ ኣፍሪካ ዳይሬክተር ትካላት ሽፊያ ባድር ሰመዝ ትግራይ ነቲ ህዝቢ ወተሃደራዊ ዕላማታቶም ክድግፍ ከገድድዎን ንተወሳኺ ጥሕሰት ሰብኣዊ መሰላት ከቃልዕዎ የብሎምን ኢላ ኣላ። እቲ ትካል ሕብረት ኣፍሪካ፣ ኬንያ፣ ደቡብ ኣፍሪካ፣ ኣሜሪካን ሃገራት ኣባላት

0: ዝተኻየደ ካልእ ምስ LGBTQIA+ ዝኾኑ ሓደስቲ መጻእትን ስደተኛታትን ብሓባር ዝሰርሐ መጽናዕቲ ድማ እዚ ንስምዒ ጽምዋ እውን ከጉድል ከም ዝኽእል ደምዲሙ። ኣብዚ ትሕዝቶ ተፈጥሮ ጽምዋ ኣብ ምምካት ከመይ ይሕግዝ ክንፍትሽ ኢና።
1: Being LGBTIQ can be
0: ተመሳሳሊ ጾታን ካልኦት ዝተፈልዩ ጾታን ወይ LGBTQI ምዃን ንባዕሉ ኣብዚ ኣብ ኣውስትራልያ ምስ ማሕበረሰብ ኣብ ምሕዋስን ዝምድናታትን ርክባትን ኣብ ምህናፅን ዘግልል ክኸውን ይኽእል እዩ። ብዙሓት ካብ ኣባላት ማሕበረሰብና ኣብዚ ኣብ ኣውስትራልያ ካብ ናቶም ባህላዊ ድሕረ ባይታ ዘለዎም ሰባት እዮም። ዝተሓተ ድሕነት ዘለዎም ኮይኑ ዝስምዖምን ብዙ ሓደ መጠን ጥራይ ምትስሳር ዝህልዎምን ክብሉ ዝነግሩና። ምክንያቱ እዚኦም ድሕነቶም ክረኽቡ ኢሎም ሃዲሞ ሙሉ ካብ ዝመፁ ባህሊ ዝኾኑ ሰባት ስለ ዝውክሉ። ኢያን ሲል ዳይረክተር ምክያድ LGBTQIA+ ምስ ዝኾኑ ስደተኛታትን ሓተቲ ዕቑባን ዝደጋገፍ ማሕበር ሜኒ ካለድ ስካይ ኣብ ሜልበን እዩ።
1: Loneliness is a huge challenge for the community that we work with.
0: ነቶም ምስኦም ብሓባር ንሰርሕ ዘለና ማሕበረሰብ ጽምዋ ዓብዪ ብድሆ እዩ። እዚ ክኸውን ዝኽኣለ ኢለ ዝሓስቦ ክልቲኡ ማለት LGBTIQ'ን ሓደስቲ መጻእቲ ምዃንን ማለት ድህነት ዝስምዓካን ዝቕበሉኻን ቦታታት ኣዝዮም ንኣሽቱን ዝተረሓሓቑን ይኾኑ ማለት እዩ። ብዙሓት ካብቶም ኣባላት ማሕበረሰብና ኣብ መንጎ ምስ ባህለይ ድሕረ ባይታይ ስድራይን ማሕበረሰበይን ምትስሳረይ ክቕፅሎ ዶ ወይስ ኣብ ማሕበረሰብ LGBTIQ+ ቦታ ክረክብ ሓድዩ ክመርፁ ይግደዱ እዮም። ኣብ መንጎ እዚኦም ድማ ከቢድ ዝኾነ ቅልስ ጉዕዞ
1: ኣሎ።
0: ሚም ካብ ቪየትናም ናብ ኣውስትራልያ 11 ዓመታት ይገብር ድሕሪ ምምፅኦም ነዚ ጥራይ ክሓልፍዎ ከምኡ ክገብሩ ሃልይዎም። ሽዑ ሓፋር እየ ነይረ። እንግሊዘይ ድማ ዝተወሰነ ጥራይ ነይሩ። ስለዚ ዝበዝሕ እዋን ምስቲ ቪየትናማዊ ማሕበረሰበይን ዘመድ ኣዝማደይን ጸኒሐ። ስለዚ ድሕነት ተሰሚዑኒ ብዙሕ ግን ኣይወፅን ነይረ። ኣብ 2017 ስድሮም ኣብ ኣውስትራልያ ኣንጻር ሕጋውነት መርዓ ኣብ መንጎ ተመሳሰልቲ ጾታታት ከም ዘድምፁ ፈሊጦም። ኩሉ ነገር ኣብ ውሽጠይ ይሕዞን ጾታዊ መንነተይን መንነተይ ባዕሉን ክሓብእ ፈቲነ። ምስ ግዜ ሰባት ብዛዕባይ ክዛርቡ ሰሚዐ። ሌዝቢያን ምዃነይ ምስ ኣፍለጥኩ ጸገም ጥዕና ኣእምሮ እዩ ዘለካ እምበር ሌዝቢያን ኣይኮንካን ኢሎምኒ ኣዝዩ ተደናጊሩንን ዝዛረቦ ሰብ ድማ ኣይነበረንን። ስለዚ ንነፍሰይ ኣግሊለያ። ሚም ምስ ማሕበር ሜኒ ካለድ ስካይ ሰባት ኣተሓሒዞሞም ኣብቶም ረቡዕ ምሸት ዘእንግድዎም ድራራት ድማ ክመፁ ተተባቢዖም። ካብታ ቀዳመይቲ ዓባይ ረቡዕ ወይ ቢግ ወንስደይ ጀሚረ ናብኡ ምኻድ ቀፂረዮ። ንኻልእ ዘይኮነ ንዓይ ክብል ከይደ። ምኽንያቱ ኣብኡ ድሕነት ይስማዓኒ። ሕጉሳት ኮይኖም ይቕበሉኒ። ከም ዘለኽዎ ዝቕበሉኒ ኮይኑ ተሰሚዑኒ። ብመንገዲ ዝመደብ ሚም ን36 ካልኦት LGBTQIA+ ስደተኛታትን ሓተቲ ዕቑባን ኣብ ሓደ ናይ 8 ሰሙን መደብ ተፈጥሮ ኔቸር ፕሮግራም ክሳተፉ ተዓዲሞም። ተፈጥሮ ማሕበረሰብ ኣብ ምምስራት ከመይ ኢሉ ይሕግዝ ክንምልከት ኢና ደሊና። ሰባት ትሕት ዝበለ ጽምዋ ዝስምዖምን ዝያዳ ምስ ነናሓድሕዶምን ምስ ቦታን ዝተኣሳሰሩ ኮይኑ ዝስምዖምን። ነርከዝ ኦፓቺን ላዕለዋይ ተመራማሪ ኣብ ተፈጥሮን ህዝብን ኣብ ዩኒቨርሲቲ ኦፍ ሜልበርን እዩ። ነዚ መጽናዕቲ እናመርሐ ነርከዝ ተፈጥሮ ዝተኣዘዘሉ ወይ ኔቸር ፕሪስክራይቢንግ ማለት ንጥዕናዊ ምኽንያታት ሓደ ሰብ ዝያዳ ግዜ ኣብ ተፈጥሮ ክሕልፍ ብኽኢላ ጥዕና ብጽሑፍ ምኽሪ ዝተዋህቦ ነዚ ጉጅለ ከመይ ይጸልዎ ክምልከት ደልዩ። ኣብ ካልኦት 5 ከተማታት ኣብ ዙርያ ዓለም ድማ ንባርሴሎናን ፕራግን ወሲኽካ ካልኦት ተመራምርቲ ምስ ካብ ታሕተዋይ ማሕበረ ቁጠባዊ ድሕረ ባይታ ዝኾኑን ዕብዪ ዝበሉ በጽሕታትን ዝኣመሰሉ ካልኦት ጉጅለታት ከምኡ ተመሳሳሊ መጽናዕቲ የካይዱ ኣለዉ። እዚ እቲ ቐንዲ ዕላማ ናይቲ መደብ እዩ። ምህናት ዝምድና ምስ ሓደ ኣባላቱ LGBT ሓተቲ ዕቑባን ስደተኛታትን ብዙሕ ግዜ ድማ ኣብ ዙርያ ጥዕናን ህይወትን ካብ ዝግበሩ ዕላላት ብልክዕ ዝንጸሉን ዝርስዑን እውን ዝኾኑ ማሕበረሰባዊ ትካል እዩ። ሰሙናዊ ን8 ሰሙናት

እቶም ተሳተፍቲ ኣብ ሓደ ተፈጥሮኣዊ ኣቀማምጣ ዘለዎ ኣብ ሜልበርን ጀርዲን ዝኾስከስሉ ኣብ ደገ መግቢ ብሓባር ዝተኻፈልሉ ኣዕዋፍ ዝተዓዘብሉ ኣብ ገምገም ባሕሪ ኣብቲ ሑፃ ዝተንሸራሸሩሉን ከምኡውን ንምስንታን ብሓባር ኮፍ ዝበልሉን ተራኺቦም ብዙሓት ካብቶም ተሳተፍቲ ንፈለማ ግዜኦም ዝተጠመርና ኮይኑ ተሰሚዕና ኢሎም እቶም ኣብዚ ፕሮጀክት ክንዕቅኖም ወይ ክንልክዖም ዝኾና ነገራት ምቕናስ ወይ ምጉዳል ናይቲ ዝስማዓና ጽምዋ ኣሎ እንተኮይኑ ኣብ ምትእስሳር ምስ ተፈጥሮ ምምሕያሽ እንተ ነይሩ ዝብሉ ዝኣመሰሉ እዮም ኣብ ክልቲኡ መዳያት ድማ ገለ ምጉዳል ተዓዚብና እዚ ሓደ ዓይነት ማሕበራዊ ነገራት ዝእዘዘሉ ወይ ሶሻል ፕሪስክራይቢንግ ኮይኑ ኣብ ሕክምናዊ ወይ ከዓ ክሊኒካዊ ዝኾነ ጥራይ ዘይኮነ ጥዕና ብማሕበራውን ከባብያውን ረቃሒታት ይፅለዩ ኣብ ዝብል ሓሳብ ዝተመርኮሰ እዩ ተፈጥሮ ከም መራኸቢ ቦታ ጥራይ ዘይኮነ ዘገልገለ ተሳተፍቲ ከይተሓተቱ ወይ ከይተፈርዱ ድሕነት ዝስምዖም ቦታን ብዘይ ፀቕጢ ምስ ካልኦት ተራኺቦም ክተኣሳሰርሉ ዝኽእሉ ቦታን እዩ ኣብዚ እዋን እዚ ንዓበየ ዝኸደ ኣብ ጭብጢ ዝምርኮስ ኣካይዳ እዩ ኣብ ተፈጥሮ ዝተመስረተ ማሕበራዊ ንጥፈታት ምፍጻም ዝእዘዘሉ ምዚ መፅናዕትና ነዚ ንውስኸሉ ክንህሉ ትስፍዋት ኢና ብመሰረት ርእቶ ተሳተፍቲ ብዛዕባ ኣዮኖት ባእታታት ተፈጥሮ እዮም ብፍሉይ ዝሕገዙ ዘለዉ እዚ ምስ ሰባት ርክብ ክትፈጥር ከም ሓደ ዘይሸራዊ ዘይፈርድ ባይታ ኮይኑ የገልግል እዚ ይሰርሕ ምህላው ዘሐጉስን ዘቕስልን እዩ ንሕና ከም ተመራመርቲ ኣብዚ ዓውዲ ምስራሕ ከመይ ጌርና ንቕፅልን ናብ ዝተፈላለዩ ማሕበረሰባት ነስፍሖን ኢና ክንርኢ ንፍትን ዘለና በዚ መደብ ተፈጥሮ እዚ ንዓይ ሰላማዊ ኣገባብ ምስ ሰባት ዝራኸበሉን ምስ ማሕበረሰብ እውን ዝተኣሳሰረሉን እዩ ስለዚ ተፈጥሮ ፈውሲ እዩ ኣብዚ ብሓባር ጸኒሕና ኢና በዚ ምኽንያት እየ ድማ ኣብ ተፈጥሮ ክህሉ መሪፀ ህድኣት ይስማዓኒ ሰላምን ምትእስሳር ምስ ማሕበረሰብን ይስማዓኒ

አወርኩም ተማትና ናይሎ መድብና ቅምዛሙ አርስታት ዜና ከደግመልኩም ፖሊን ሃንሰን መብዛህቶም አውስትራሊያውያን በህብረ ብዙህ ባህሊ ወይ ማልቲካልቸራል ዘይኮነስ ናአሃዳዊ ባህሊ ሞኖካልቸራል ዘለዎ ሃገር ክትከውን ንዝገበረቶ ፃውዒት ከም ዝድግፎ ገሊፃ እቲ ኣብ ኤንዲኣኤስ ተገይሩ ዘሎ ለውጢ ኣብ ውሽጢ 4 ዓመታት ልዕሊ 200,000 ሰባት ካብቲ ደገፍ ከምዝእለይ ናይ 38 ቢልዮን ዶላር ወፃኢ ከድሕንኒ ተባሂሉ ክርስትያኖ ሮናልዶ ክልተ ሸቶ ብምዝጋብ ኣብ ፀወታታት ዋንጫ ዓለም ትእንኮ ተፃዋታይ ን6ሽተ ግዜ ኩዕሶ ኣብ መርበብ ዘእተወ ተፃዋታይ ኮይኑ ታሪክ ሰሪሑ ባርሶማትና ናይ ሎም መደብና ዛዚምና ኣለና ኣብዚ መፅሓሙ ዝተፈላለዩ ትሕዝቶታት ሒዝና ክንምለስ ኢና ክሳብ ሽዑ ሰላም ቅነ ዝምነልኩም ንስኹም ፅናሕኩ ኣዳለውን ኣቕራብን ዝመደብ ቤነ ስምርህ ብሩህ መዓልቲ